ጆጥቼ አለቃቅሳለሁ ቤት ገብቼ ተካክዛለሁ አንተንና አይኔን አጥቼ አልፋለሁ እናና የለኔ እናና የለኔ ሰው ብልካይ ሰላም